0: ئوخشىغان بىر توختىماي يىغىۋاتاتتى. كۆپچىلىك ئۇشقۇغىچە كېلىدىغان لاينى دەسسەپ، ماشىنا بارالمايدىغان جايلاردىكى شېغىل ۋە سۇنغان شاخلارنى بىر-بىرلەپ يىغىشتۇردى. ھەممە ئادەمنىڭ كىيىملىرى ئۆل بولۇپ كەتتى. يەنجەڭ مۇنداق دېدى: بۈتۈن كەنتىمىزنىڭ يول بۆلىكىدىكى 8 جاي گۆمۈرۈلۈپ چۈشتى. كەنت ئىككى كومىتېتى ۋە پارتىيەلىك كادىرلاردىن بولۇپ 30دىن ئارتۇق ئادەم ئورتاق تىرىشچانلىق كۆرسىتىپ، چوڭ ماشىنىلارغا ماسلىشىپ كەنتنىڭ يوللىرىنى راۋانلاشتۇردى. تەخمىنەن 7 سائەت ئۇدا كۈرەش قىلىش ئارقىلىق پۈتۈن يولدا تاق يۆنىلىشتە ماشىنا ماڭالايدىغان بولدى. چۈشتىن بۇرۇن سائەت 10دا لاي لاتقا ئېقىنىدا توسۇلۇپ قالغان بۇ ھاياتلىق يولى قايتىدىن ئېچىلدى. لي يۈجىنى ئېلىپ ماڭغان ئاپتوموبىل پارتىيەلىك كادىرلارنىڭ يېتەكچىلىكىدە ئەمدىلا تازىلانغان تار يولدىن ئېھتىيات بىلەن ئۆتۈپ ناھىي بازىرىغا قاراپ ماڭدى. پۈتۈن بەدىنى لاي بولۇپ كەتكەن كىشىلەر ئاخىر «ئۇف» دېدى. شۇ كۈنى چۈشتىن كېيىن لي يۈجى قان دىيالىزلىتىشنى ئوڭۇشلۇق دېگەن خۇش خەۋەر كەلدى. لي يۈجى: «ھازىر نېمە دېيىشىمنى بىلەلمەيۋاتىمەن، كەنت ماڭا ھەقىقىي ياردەم قىلدى» دېدى. لي يۈجى ئۈچۈن ئېيتقاندا بىر نەچچە سائەت ئۇزۇن ساقلاش ھاياتلىق ئۈمىدى ئېلىپ كەلدى. Üstü beşi lay bulup ketken partiyeli kadırlar üçün etkanda pukralarının bu yoldan aman esen ötüşe ulanın bir keçi uflumağallıkının en çoğun ehmiydi. Yancın mındak dedi: bu men vazifege oltırgandın kiyen duç gelgen tuncu çoğun sınak. Men 8 cayının gömürlüp şükellikini görüp ademlerge birer iş bulup kalmasın digenini oyladım. Yeniden vazifege oltırgan şuji bolu süpütüm bilen Pukralar yarım keçide bana telefon kılsa, bu ulanın bana işengelliki. Ben iş oranımda bolsamla, köpçülüklerin işengisini yerde koymaymen. Tanyan kurdun ibaret bu aileni yakşı kogdaymen.
1: Stansımız haberi. Merkezi Radyo Televiziya Baş Stansı Goyen Dövlet Mülkünü Nazarat Kılıç Başkuruş Komiteti, Mağarif Ministerliği, Adem Küçü Baylıqı ve İcdimai Kapalat Ministerliği, Komünistik Yaşlar İttifakı Merkezi Komiteti, Memleketlik Ayalla Birleşmesi, Memleketlik Soda Sanayiciler Birleşmesi, Harbiden Çekingenler İşleri Ministerliği bilen birlikte uyuşturgan Dövlet Teklif Kılıç Hareketi'nin 7-26 günü başlandı. 2020 yılı başlangandan bu yan Dövlet Teklif Kılıç Hareketi oda 7 fasıl ötküzüldü. Hazırga kadar faaliyetke 140 mingden artuq danlıq karxana toplandı. Teklif kılınğan 13 milyondan artuq iş orny elan kılındı. Çıngdu, Ningbo, Baoding, Hefei, Changsha Dövlet Teklif Kılıç Hareketini maslaştırğan jay bolu süpitide ixtisaslıqlarny jalıp kılış, ixtisaslıqlarga nep yetküzüş alahide siyasetini elan kıldı.
0: Әмді қысқы мәмлекет қабарлар аңлытымыз. Гоуян ақпарат ішқанысы 5-ші айның 26-ші күні ақпарат илан қылышығыны ечіп, 7-ші нөветлік дөлет алқыған шеркетлі рәхбәрлері Чыңдау Али иғынының 6-ші айның 15-ші күнідің 17-ші күні кіче Чыңдауды ечіліді қалықыны бүлдірді. Азырғыча 36 дөлет вә районның дөлет алқыған қарханы вәкілдері иғынғы қатны ішқы тізімлатты.
1: Muhbirinin 5-ci ayının 26-cı günü Soda Ministerliğinden egilişçe bu yıl 1-ci aydan 4-cı aygıça istimal buyumlarının konusunu yenisiga almaştırış yeşil ahli mahsulatla sodasının bir kadar tez eşiği türtkü bolgan. 4-cı ayda noktalıq supalardaki ahli közeynehnan setili somisi 5.10.9 əsi aşkan. Kolda sürat geliş üskünlisi, ahli